Benedictus est Domine Deus.

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሙሳምሊ 9 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ብፁዕ ካርዲናል ማቴዎ ዙፒ እግዚአብሔር በዩክሬን ፍትሃዊ ሰላም እንዲያወርድ በማለት ጸሎት ማቅረባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የኒውክሌር ጦር መሳሪያዎችና የሰው ሰራሽ አስተውሎት አዲስ አስተሳሰብን እንደሚጠይቁ መገለጹን የተመለከተ ዘገባ በሁለተኛው የዜና ክፍላችን እናቀርብላችኋለን። በፓኪስታን በሃይማኖቶች መካከል የሚወሰደው ገንቢ እርምጃ በክርስቲያን ቤተሰብ ላይ የሚፈጸመውን ጥቃት ይከላከላል መባሉን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት የሚቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናችሁን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም አይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ብፁዕ ካርዲናል ማቴዎ ዙፒ እግዚአብሔር በዩክሬን ፍትሐዊ ሰላም እንዲያወርድ በማለት ጸሎት አቀረቡ። በጦርነት በተጎዳችው ዩክሬን ጉብኝት በማድረግ ላይ የሚገኙት የጣሊያን ብፁዓን ጳጳሳት ጉባኤ ፕሬዚደንት ብፁዕ ካርዲናል ማቴዎ ዙፒ በኪየቭ ዩክሬንን በማስታወስ ባደረሱት ጸሎት የሁሉን ቻይ እግዚአብሔር በረከትና ጥበቃን ለምነዋል። ብፁዕነታቸው ከዚህም በተጨማሪ በዩክሬን የነጻነት ቀን በዓልም ተገኝተዋል። ብፁዕ ካርዲናል ማቴዎ ዙፒ በአገሩ ቋንቋ ባደረሱት ጸሎት ዩክሬን ውስጥ ፍትሐዊ ሰላም እንዲወርድ፣ እስረኞች ወደ አገራቸው እንዲመለሱ፣ የታገቱት ሕፃናት ከወላጆቻቸው ጋር እንዲገናኙና የጠፉትም እንዲገኙ፣ ሁሉም ሰው በሞት የተለዩዋቸውንና የሚወደዋቸውን ቤተሰቦች አስክሬን በማግኘት ሐዘናቸውን መግለጽ እንዲችሉና እያንዳንዳችን የሰላም ገንቢዎች የመሆን ድፍረትና ጥበብ እንድናገኝ በማለት ጸልየዋል። የጣሊያን ብፁዓን ጳጳሳት ጉባኤ ፕሬዚደንት ብፁዕ ካርዲናል ማቴዎ ዙፒ የዩክሬን ተልእኳቸውን በጀመሩበት ሦስተኛ ቀን ረቡዕ ሐምሌ 8 2018 ዓ ም ምሽት ወደ ኪየቭ ከመጓዛቸው በፊት የሊቪቭ ክልልን ጎብኝተዋል። የብፁዕነታቸው ጉብኝት ዓላማ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዩክሬን ያላቸውን ቅርበት ለመግለጽና ከነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ በተቀበሉት አደራ እንደ ጎርጎሮሳውያኑ በ2023 ዓ ም ባደረጉት የመጀመሪያ ተልእኳቸው ወቅት የጀመሯቸውን ግንኙነቶች፣ የቅድስት መንበር የሰብአዊ እርዳታ ጥረትና የመገናኛ መንገዶችን ለማጠናከር እንደሆነ ታውቋል። ጥረቶቹ የሚያተኩሩት የጦር እስረኞችን ልውውጥ በማመቻቸት ከዩክሬን በኃይል ወደ ሩሲያ እንደተወሰዱ የሚነገሩ ሕፃናትን መመለስና በግጭቱ ወቅት የተገደሉ ሰዎች አስክሬን ወደ አገራቸው መመለስ ላይ እንደሆነ ታውቋል። ብፁዕ ካርዲናል ማቴዎ ዙፒ በእነዚህ አካባቢዎች የሚሰሩ የማኅበራትና መንግሥታዊ ካልሆኑ ድርጅቶች ተወካዮች ጋር ለመገናኘት ቀጠሮ የያዙ ሲሆን በዚህ ጉብኝታቸው ወቅት ከአገሪቱ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ይፋዊ ስብሰባ ባያደርጉም ከሦስት ዓመታት በፊት መገናኘታቸው ይታወሳል። ብፁዕ ካርዲናል ማቴዎ ዙፒ ረቡዕ ሐምሌ 8 2018 ዓመተ ምህረት ጠዋት በሐዋርያዊ እንደራሴ ጽሕፈት ቤት ውስጥ ሊቀ ጳጳስ ብፁዕ አቡነ ቢስቫልዳስ ሁልቦካስ ባቀረቡት መሥዋዕተ ቅዳሴ ላይ ከተገኙ በኋላ የኪየቫን ሩስ የጥምቀት መታሰቢያን በማስመልከት የተዘጋጀውን ክብረ በዓል ተሳትፈዋል። በኪየቭ በተካሄደው ሥነ ሥርዓት ላይ ከተገኙት መካከል የተለያዩ የሃይማኖት ማኅበረሰቦች ተወካዮች፣ የዩክሬን ግሪክ ካቶሊካዊት ቤተ ክርስቲያን መሪ ሊቀ ጳጳስ ብፁዕ አቡነ ስቪያቶስላቭ ሼቭቹክ እና የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮንደርሌይን ይገኙበታል። ፕሬዚደንቷ ጦርነቱ በሩሲያና ዩክሬን መካከል ከፈነዳበት ጊዜ ጀምሮ ዩክሬንን 11 ጊዜ ጎብኝተዋል። ብፁዕ ካርዲናል ማቴዎ ዙፒ በኪየቭ በሚገኘው ቅዱስ ሚካኤል አደባባይ የተዘጋጀውን ሥነ ሥርዓት የተሳተፉ ሲሆን እንደ ጣሊያኑ ዕለታዊ ጋዜጣ አቬኒር ዘገባ መሠረት ሩሲያ ሙሉ ወረራ ካደረገችበት የመጀመሪያዎቹ ቀናት ጀምሮ አደባባዩ በጦርነቱ ለተገደሉት ሰዎች መታሰቢያ ሆኖ አገልግሏል። ብፁዕ ካርዲናል ማቴዎ ዙፒ ከፕሬዚደንት ዘለንስኪና ከሌሎች ተሳታፊዎች ጋር ሆነው በጦርነቱ ወቅት የተገደሉት ሰዎች ፎቶግራፎችን በመመልከት በክብር ያስታውሷቸው ሲሆን ብፁዕነታቸው ለመታሰቢያነታቸው እንዲሆን በማለት ቀይ የጽጌረዳ አበባዎችን ይዘው ሲጓዙ ታይተዋል። የቦሎኛ ከተማ ሊቀ ጳጳስና የጣሊያን ብፁዓን ጳጳሳት ጉባኤዎች ፕሬዚደንት ብፁዕ ካርዲናል ማቴዎ ዙፒ በሥነ ሥርዓቱ ወቅት በአገሪቱ ውስጥ ፍትሐዊ ሰላም እንዲሰፍን ወደ እግዚአብሔር ዘንድ ጸሎታቸውን በማቅረብ አማላጅነቱንም ለቅዱስ ቮሎዲሚር አደራ ሰጥተዋል። የቅዱሱን ስም የዩክሬንና የሩሲያ ፕሬዚደንቶች እንደሚጋሩት ጠቅሰው ቅዱስ ቮሎዲሚር የሁለቱን መንግሥታት መሪዎች አእምሮንና ልብን እንዲያበራ የፍትሕና የሰላም ጎዳናዎችን እንዲከፍት በማለት ጸሎት አቅርበዋል። የብፁዕ ካርዲናል ማቴዎ ዙፒ የሰላም ጸሎት በዩክሬን የጀመሯቸውን የቀድሞ ቀናት መርሃ ግብርንም ያካተተ ሲሆን ይህም በመጀመሪያ ቀን ጉብኝታቸው በፖላንድ ድንበር አቅራቢያ በሚገኘው በዛኪዳንድ የጦር እስረኞችን የጎበኙበት መሆኑ ይታወሳል። ብፁዕ ካርዲናል ማቴዎ ዙፒ በኋላም በሊቪቭ የክልሉ ወታደራዊ አስተዳደር ኃላፊ ከሆኑት ማክሲም ኮስትስኪ ጋር የተገናኙ ሲሆን ኃላፊው ቅድስት መንበር የጦር እስረኞችንና ሕፃናትን ወደ ቀድሞ ሁኔታቸው ለመመለስ እንዲሁም የጠፉትን ለማግኘት ላደረገችው ጥረት ካመሰገኑ በኋላ በሊቪቭ ክልል በቅድስት መንበርና በጣሊያን ተቋማት መካከል የትብብር መስኮች እንዲዘረጉ ሐሳባቸውን አቅርበዋል። ብፁዕ ካርዲናል ማቴዎ ዙፒ በቀኑ መጨረሻ በሊቪቭ የሚገኘውን የቅዱስ ኤጂዲዮ ማኅበረሰብ ዋና ጽሕፈት ቤትን ጎብኝተው ከድርጅቱ እርዳታን የሚያገኙ የውስጥ ተፈናቃዮችን ጨምሮ የአካባቢው ካቶሊካዊ ማኅበረሰብ አባላትን ባነጋገሯቸው ወቅት በሰጡት የማበረታቻ ቃል የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ቅርበት ገልጸውላቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኒውክሊየር ጦር መሳሪያዎችና የሰው ሰራሽ አስተውሎት አዲስ አስተሳሰብን እንደሚጠይቁ ተገለጸ። በካስቴል ጋንዶልፎ ውዳሴ ላንቴውን መንደር ከሐምሌ 7 እስከ ሐምሌ 9 2018 ዓመተ ምህረት ድረስ በመካሄድ ላይ በሚገኝ የዓለም አቀፍ የኖቤል ተሸላሚዎች ጉባኤ ላይ የተገኙት የጉባኤው ዋና ዳይሬክተር ሜሊሳ ፓርክ የሰው ሰራሽ አስተውሎት በኒውክሌር ጦር መሳሪያዎች ላይ የሚፈጥረው አደጋ እየጨመረ መሆኑን ገልጸው ውይይትን ትጥቅ ማስፈታትንና ዓለም አቀፍ ሕግን የማጠናከር አዲስ ቁርጠኝነት እንደሚያስፈልግ አሳስበዋል። ዋና ዳይሬክተሯ ሜሊሳ ፓርክ በዓለማችን ውስጥ ግጭቶች እየጨመሩ በሄዱበትና ኒውክሌር የጦር መሳሪያዎችን ለማስወገድ የሚደረግ ጥረት ዓለም አቀፍ ገጽታን በሚያሳይበት በዚህ ወቅት የዓለም መሪዎች ለውይይት፣ ለዲፕሎማሲና ትጥቅ ለማስፈታት ለሚደረግ የድጋፍ ዘመቻ ያላቸውን ተቃውሞ እንዲተዉ አሳስበዋል። ሜሊሳ ፓርክ በካስቴል ጋንዶልፎ በሚገኘው በውዳሴ ላንቴውን መንደር የኒውክሌር ጦር መሳሪያና በሰው ሰራሽ አስተውሎት ላይ በመካሄድ ላይ ካለው ጉባኤ ጎን ለጎን ለቫቲካን የዜና አገልግሎት ሲናገሩ የኒውክሌር ጦር መሳሪያ ግንባታ በሚያስከትለው የጅምላ ውድመት ላይ ዘላቂ ሰላምን መገንባት እንደማይቻል አስረድተዋል። ጦርነት ባለበት ዓለም ውስጥ ወይስ በፍቅር በመተባበርና እርስ በርስ በመተሳሰር ላይ ባለ ዓለም ውስጥ መኖር እንፈልጋለን በማለት የጠየቁት ሜሊሳ ፓርክ ሰላምና እርስ በርስ በፍቅር መኖር የሰው ልጅ እውነተኛ መሰረት እንደሆነ አስባለሁ ብለዋል። የቅርብ ጊዜ ግጭቶች የደህንነት ስትራቴጂያችን ውስንና ገደብ እንዳላቸው አሳይተውናል ያሉት ሜሊሳ ፓርክ በዩክሬንና በኢራን የተካሄዱትን ጦርነቶች በመጥቀስ የኒውክሌር ጦር መሳሪያዎች ሰላምን አላመጡም፣ ጦርነትንም አላስወገዱም ብለዋል። ስትራቴጂያዊ ጠቀሜታ የሌላቸው እጅግ አደገኛና ውድ ናቸው ብለው፣ ሆኖም ከበስተጀርባው ሆነው ለሰው ልጅ መኖርና በእያንዳንዱ ቅጽበት የህልውና ስጋት መፍጠራቸውን ቀጥለዋል ብለዋል። እንደ ፓርክ ገለጻ መሠረት የአሁኑ ዓለም አቀፍ የደህንነት ሁኔታ ፍጹም የሆነ የመተማመን እጥረት ያለበት ሲሆን ኒውክሌር የጦር መሳሪያ የታጠቁ አገራትን የሚያካትቱ ግጭቶች የመሳሪያ ቁጥጥር ስምምነቶችን ከማፍረስ በተጨማሪ የኒውክሌር ስጋቶችንና አዲስ የኒውክሌር የጦር መሳሪያ ውድድርን እየጨመሩ እንደሚገኙ ታውቋል። ሜሊሳ ፓርክ በገለጻቸው እያየነው ያለው የኒውክሌር ጦር መሳሪያዎች የመጠቀም ከፍተኛ አደጋ ነው ብለው የሰው ሰራሽ አስተውሎት ከወታደራዊ ስርዓቶች ጋር መዋሃድ አደጋውን እያባባሰው እንደሚገኝ አስጠንቅቀዋል። በወታደራዊ መንገድ ከመቀጠልና ከግጭት ይልቅ ውይይት፣ ወታደራዊ ኃይልን ከመጠቀም ይልቅ በዲፕሎማሲ ላይ የተመሠረተ አዲስ የአስተሳሰብ መንገድ ማግኘት እንደሚገባ ጥሪ አቅርበዋል። ሜሊሳ ፓርክ በዩክሬንና በኢራን የሚካሄዱ ጦርነቶችን ጨምሮ በዛሬዎቹ ግጭቶች ላይ በማሰላሰል እንደተናገሩት ሲቪሎች የአመፅን ከፍተኛ ጫና እየተሸከሙ መሆናቸውን ተናግረው በሲቪል መሠረተ ልማቶች ላይ የሚሰነዘሩ ጥቃቶችና ሰዎች በሕይወት ለመትረፍ የሚለማመዷቸው መንገዶች እየተለመዱ መምጣታቸውን ተናግረዋል። እንደዚሁም ዘመናዊ ጦርነት አስገድዶ መድፈርን እንደ ጦርነት ዘዴ አድርጎ መጠቀም እንደሚያካትት ተናግረው እንደዚሁም ማኅበራዊ ሚዲያና ፈጣን ግንኙነቶች የግጭት እውነታዎችን ከመቼውም ጊዜ በበለጠ እንዲታዩ ማድረጉንና ይህም በዓለም ዙሪያ ያሉ ሰዎች ጦርነት ሲከሰት የሚከፍሉት ዋጋ ከፍተኛነት እንዲታይ ማድረጉን አስረድተዋል። የምናየው ትምህርት ጦርነትን ለመከላከል የምንችለውን ሁሉ ማድረግ እንዳለብን ነው ያሉት ሜሊሳ ፓርክ፣ ይህንን እውነታ በአእምሯችን ይዘን በካስቴል ጋንዶልፎ የሚካሄደውን ዓለም አቀፍ የኖቤል ተሸላሚዎች ጉባኤ ሰብአዊነትን ማዕከል ለማድረግ ትክክለኛ አጋጣሚ ነው ሲሉ ገልጸው የጉባኤው ውይይቶች የዛሬውን ዓለም አቀፍ የደህንነት ተግዳሮቶችን ለመፍታት ከፖለቲካዊና ከሳይንሳዊ እውቀት ጎን ለጎን የሥነ ምግባር አመራር አስፈላጊነትን እንደሚያንጸባርቁ አስረድተዋል። የኒውክሌር ጦር መሳሪያዎችን የማስወገድና በሰው ሰራሽ አስተውሎት አማካኝነት የሚፈጠሩ አደጋዎችን ለመፍታት የሚደረገው ዘመቻ የፖለቲካ ወይም የደህንነት ጉዳይ ብቻ ሳይሆን በመሠረቱ የሞራል ጉዳይ ነው ያሉት ሜሊሳ ፓርክ የኒውክሌር ጦር መሳሪያ ማስወገድና የሰው ሰራሽ አስተውሎት አስተዳደር ከባርነት መወገድና ከዓለም አቀፍ የሰብአዊ መብቶች ድንጋጌ ተቀባይነት ጋር የሚመሳሰል የሞራል ግዴታ ነው ሲሉ ገልጸው የሰው ልጅ የቴክኖሎጂ እድገት ለሕይወት ይጠቅማል ወይስ አደጋ ላይ ይጥላል በሚለው ጉዳይ ላይ ግልጽ የሆነ ምርጫ እንደሚገጥመው ተናግረዋል። እስከሚቀጥለው ዓመት የዓለም መሪዎች ዓለም ደህንነቱ ይበልጥ እንዲጠበቅ ምን ማድረግ እንደሚችሉ የተጠየቁት ሜሊሳ ፓርክ አንድ ተግባራዊ ሊሆን የሚችል እርምጃን ጠቁመው ይህም የኒውክሌር ጦር መሳሪያዎች ክልከላ ስምምነትን መቀላቀል ነው ሲሉ መልሰዋል። ቅድስት መንበር ስምምነቱን የተቀላቀለች የመጀመሪያ አገር መሆኗን የገለጹት ሜሊሳ ፓርክ አሁን ወደ 100 የሚጠጉ ፈራሚዎች እንዳሏትና ከኒውክሌር ጦር መሳሪያዎች የጸዳ ዓለምን በመፈለግ ረገድ ዓለም አቀፍ ትብብር ተጨባጭ ምሳሌ እንደሆነች ገልጸዋል። ስምምነቱ እንደሚያሳየው ውይይት፣ ባለብዙ ወገን ትብብርና ዓለም አቀፍ ሕግ ለሰብአዊ መብቶችና ለሰው ልጅ የሚሰጥ አክብሮት ለወታደራዊ መስፋፋትና ለኒውክሌር መከላከያ አስተማማኝ አማራጭ እንደሚሰጡ ገልጸው ወደፊት መጓዝ የምንችለው በውይይት፣ በብዙ ወገን ትብብር፣ በዓለም አቀፍ ሕግና ለሰብአዊ መብቶችና ለሰው ልጅ አክብሮት በመስጠት ነው ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በፓኪስታን በሃይማኖቶች መካከል የሚወሰደው ገንቢ እርምጃ በክርስቲያን ቤተሰብ ላይ የሚፈጸመውን ጥቃት ይከላከላል ተባለ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የሃይማኖት መሪዎች፣ የአካባቢ ባለሥልጣናትና የማኅበረሰብ ትስስሮች ቁርአንን አርክሰዋል የሚል ያልተረጋገጡ ውንጀላዎችን ተከትሎ በካራቺ ውስጥ ከተነሳው ሕዝባዊ ጥቃት ሙከራ ክርስቲያኖችን መከላከላቸው የተነገረ ሲሆን፣ ነገር ግን ክርስቲያኖች አሁንም ድረስ በአደገኛ ሁኔታ ለጥቃት ተጋልጠው እንደሚገኙም ተገልጿል። የፓኪስታን ትልቋ ከተማ በሆነችው ካራቺ ቁርአንን አርክሰዋል የሚል ሐሰተኛ ውንጀላን ተከትሎ በተከሰተው ውጥረትና ጥቃት ከአካባቢው ባለሥልጣናት፣ ከሙስሊም የሃይማኖት መሪዎች፣ ከእስልምና የትምህርት ማኅበራት የተውጣጡ ተማሪዎችና የማኅበረሰቡ አባላት ባደረጉት ፈጣን ጣልቃ ገብነት በከተማዋ ውስጥ በሚገኙ ክርስቲያን ቤተሰቦች ላይ ይፈጸም የነበረውን ጥቃት መከላከል እንደቻሉም ተነግሯል። በፓኪስታን የካቶሊክ ቤተ ክርስቲያን የሰላምና የፍትህ ኮሚሽን ዋና ዳይሬክተር ናኢም ዮሳፍ ጊል ጉዳዩን አስመልክተው ለቫቲካን ዜና እንደተናገሩት ሐምሌ 2 ቀን 2018 ዓመተ ምህረት በባልዲያ ከተማ ተነስቶ ለነበረው ውጥረት የተሰጠው ወቅታዊ የሆነ እርምጃና በሃይማኖት ተቋማት መካከል የሚደረግ ትብብር ሊከሰት የነበረውን አስከፊ አደጋን ለመከላከል እንዴት እንደቻሉ በመጥቀስ፣ ሆኖም ግን አሁንም ድረስ በፓኪስታን የሚገኙ ክርስቲያኖች የሃይማኖታችንን ክብር የሚነካ ንግግር ወይም ድርጊት ፈጽመዋል የሚል ክስ በሚነሳበት ጊዜ ሁሉ ለጥቃት ተጋላጭ የመሆን ስሜት እንደሚሰማቸው አስጠንቅቀዋል። አቶ ጊል እንደተናገሩት የብጥብጡ መነሻ አንድ ሰው ከቅዱስ ቁርአን ላይ የተቀደደ ገጽ በአካባቢው ለሚገኝ የሱቅ ባለቤት ለፖስታ መላኩን ሪፖርቶች እንደሚያሳዩ ጠቁመው፣ ይህ ከቁርአን የተቀደደ ገጽ ክርስቲያን የሆኑና በባልዲያ ከተማ ቃዛፊ ተብሎ በሚጠራው አካባቢ ነዋሪ የሆኑት አዚም ጃቬድ የተባለ ሰውና የእናቱን ፎቶግራፎች ይዟል መባሉን አመላክተው፣ ይህ ፖስታ ከመድረሱ አፍታም ሳይቆይ በርካታ ሰዎች የአዚምን መኖሪያ ቤት መክበባቸውን አስረድተዋል። ሁኔታው በቁጥጥር ስር የዋለው መንግስትና አስተዳደሩ በወቅቱ እርምጃ በመውሰድ ፖሊስ ጥልቅ ምርመራ እንደሚያደርግና ወንጀለኞቹን እንደሚከታተል በማረጋገጡ እንደሆነ ያስረዱት አቶ ጊል በዚህ ምክንያት አመጹ በጊዜ መቆሙን ተናግረዋል። አቶ ጊል አክለውም እነዚህ ክርስቲያን ቤተሰቦች ከጥቃት ለመጠበቅ የሙስሊም የሃይማኖት መሪዎች፣ የእስልምና መንፈሳዊ ትምህርት ተማሪዎችና የአካባቢው ፖለቲከኞች ጣልቃ ገብነት ያልተጠበቀ እንደነበር ገልጸው፣ በዚህም ተግባር በጣም መደሰታቸውና መደነቃቸውን ጠቁመው፣ ይህ ክስተት በማህበረሰቦች መካከል መልካም ግንኙነት ለመገንባት ቀስ በቀስ መንገድ ይከፍታል በማለት ያላቸውን ተስፋ ገልጸዋል። በባልዲያ ከተማ የተከሰቱት ክስተቶች በችግር ጊዜ የቆራጥ አመራር አስፈላጊነትን ያጎላሉ ያሉት ዋና ዳይሬክተሩ በፓኪስታን ከዚህ ቀደም የተፈጸሙትን በክርስቲያኖች ላይ ያነጣጠሩ የጥቃት ድርጊቶችን በመጥቀስ አስተዳደሩና የሃይማኖት ተቋማቱ አመራሮች በጥበብና በብልሃት እርምጃ ከወሰዱ በጃራንዋላ እና ጎጅራ የተከሰቱ ግጭቶችን ማስወገድ እንደሚቻልም ተናግረዋል። ይህ ክስተት ሰላማዊ ውጤት ቢኖረውም ለሕግ የበላይነት ካለው አመለካከት አንጻር ሰፊ የለውጥ ማሳያ አድርጎ ከመተርጎም እንዲቆጠቡ አስጠንቅቀው፣ አሁን በተወሰደው እርምጃ ብቻ የሕግ የበላይነት እየጠነከረ መጥቷል ተብሎ መናገር እንደማይቻልና አሁንም ብዙ እንደሚቀር ያሳሰቡ ሲሆን፣ በአካባቢው የሚገኙ ክርስቲያን ማህበረሰቦች ሐሰተኛ ክሶች በሚነሱበት ጊዜ ሁሉ በጣም እንደሚጨነቁ አጽንኦት ሰጥተው ገልጸዋል። በፓኪስታን ውስጥ የክርስቲያን ማህበረሰቦች በተደጋጋሚ በሚደርሱ ክስተቶች ምክንያት የጥበቃ ማጣትና ተጋላጭነት ስሜት እንደሚሰማቸው የጠቆሙት አቶ ጊል ክሱ የቀረበው በአንድ ሰው ላይ ቢሆንም ተከሳሹ ክርስቲያን ከሆነ መላው ማህበረሰብ ዋጋውን እንደሚከፍል አስረድተው የማህበረሰቡን እምነት ወደ ነበረበት ለመመለስ ጊዜ እንደሚወስድም አመላክተዋል። ኮሚሽኑ ለበርካታ ዓመታት በዚያ አካባቢ ስለ ሃይማኖት አንድነት ግንዛቤ ማስጨበጫ ስልጠናዎችን ሲሰጥ እንደነበር እና ከአብዛኛዎቹ ማህበረሰቦች ጋር ጥሩ ትስስር መፍጠሩን ያመላከቱት ዳይሬክተሩ፣ ይህ ተነሳሽነት የክርስቲያን ማህበረሰብን ለመጠበቅ በርካታ መልካም ሰዎችን በማነቃቃት ረገድ ጥሩ ሚና መጫወቱን አስረድተው፣ ክስተቱ በእምነት ማህበረሰቦች መካከል የውይይት አስፈላጊነትን የሚያሳይ ተጨባጭ ምሳሌ እንደሆነ ያስታወሱ ሲሆን፣ በሃይማኖት ተቋማት መካከል የሚደረግ ውይይት ትልቅ ትርጉም እንዳለው ጠቁመው፣ ይህ ውይይት በርካታ እንቅፋቶችን ስለሚያስወግድ መቀጠል እንዳለበትም አሳስበዋል። በፓኪስታን ውስጥ ያሉ ካቶሊካውያን አስቸጋሪ ሕይወት እየኖሩ ነው ያሉት አቶ ጊል በሁሉም የህይወት ዘርፎቻቸው መድሎ ውርደትና ጥላቻ ያጋጠማቸው እንደሆነ አሁንም ድረስ በክብር ለመኖር እየታገሉ እንደሆነ አስታውሰው አሁን የተፈጠረው ክስተት ተስፋ የሚሰጥ ነገር መሆኑን የገለጹ ሲሆን በመጨረሻም ይህ ክስተት የተከሰተው በሲንዲ ግዛት እንደሆነና ሲንዲ ከፑንጃብ የበለጠ ታጋሽ የሆነ ማህበረሰብ እንደሚገኝባት ጠቁመው ሁሉም ማለት በሚቻል ደረጃ በክርስቲያኖች ላይ የሚሰነዘሩ ጥቃቶች በፑንጃብ ክልል የደረሱ ናቸው በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሐሙስ ሐምሌ 9 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ እምነታችን ይህ ነው በሚል አርዕስት የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
2: የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት፣ አቦ የአይሁድ ሕዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4 እና 5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያን ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጻብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የሚለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ሲህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አይዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርቴ አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልእኳ ሥልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መሥዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተማረች እየተቀደሰችና እየተመራች እስከ ክርስቶስ ዳግም መጽዋዕት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያቱ አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያን መሠረት እንዲሆኑ አደረጋቸው። አብ እንደላከኝ እኔ ደግሞ እናንተን እልካችኋለሁ። በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስም ከነርሱ ጋር እንደሚኖር ቃል ገባላቸው። ሐዋርያዊ ተተክነት ምንድን ነው? ሐዋርያዊ ተተክነት ማለት በምስጢረ ክህነት አማካይነት የሐዋርያትን ተልእኮና ሥልጣን ለተተኪዎቻቸው ለጳጳሳት ማስተላለፍ ነው። ስለዚህ የማስተላለፍ ሥራ ቤተ ክርስቲያን ከምንጭዋ ጋር በእምነትና በሕይወት ሱታፌ መኖሯን ትቀጥላለች። በዘመናትም ውስጥ በዚህ ዓለም ላይ የክርስቶስን መንግሥት የማስፋፋት ሐዋርያዊ ሥራዋን ታከናውናለች። አማኞች የቤተ ክርስቲያን የመንኩስና ሥልጣነ ተዋረድ ምእመናን ሕይወት አማኞች እነማን ናቸው? አማኞች የሚባሉት በጥምቀት ከክርስቶስ ጋር የተዋህዱ የሕዝበ እግዚአብሔር አካል የሆኑ ናቸው። በዚህ ምክንያት እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሣዊ ሥልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደ መሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመናን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነት እና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጣቸው። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑት ራስ በሆነው በክርስቶስ ስም ሲሆን፣ ዲያቆና ደግሞ ሕዝበ እግዚአብሔርን በቃል አገልግሎት፣ በሥርዓት አምልኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ኅብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውንና አንድ ላይ የላካቸውን የአስራ ሁለቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የሥልጣን ተዋረድ አማኞቹን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። እያንዳንዱ ጳጳስ አገልግሎት የሚሰጠው የማኅበረ ጳጳሳት ኅብረት ውስጥና ከእርሱ ሊቃነ ጳጳሳት ሥልጣን ሥር በመሆን ነው። ከእርሱ ሊቃነ ጳጳሳትም ጋር በመሆን በኩላዊት የቤተ ክርስቲያን ጥበቃ ይሳተፋል። ካህናት አገልግሎታቸውን የሚያከናውኑት ከአገረ ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ሥር በመሆን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ ከቫቲካን ሬዲዮ የሚቀርብላችሁ ዕለታዊ ስርጭታችን ነው። በዛሬው ዝግጅታችን በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ በምዕራፍ 2 የተገለጸውን አስተምሮ እናቀርብላችኋለን። በየጠልቀው የምትታዳምጧቸውን መዝሙሮችንም መርጠንላችኋል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በትህትና እንጋብዛችኋለን። ከባልደረባዬ መብራቱ ኃይለ ጊዮርጊስ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። የተናዛዡ ተግባራት ንስሐ፣ ተናዛዡ ሁሉንም ነገሮች በፈቃደኝነት እንዲፈጽም፣ ከልብ እንዲጸጸት፣ በከናፍር እንዲናዘዝ፣ ፍጹም ትህትና እንዲኖረውና ፍሬያማ ቀኖና እንዲፈጽም ይጠይቃል። ተናዛዥ ከሚፈጽማቸው ተግባራት መካከል የመጀመሪያውን ስፍራ የሚይዘው የልብ ጸጸት ነው። የልብ ጸጸት የነፍስ ሐዘንና በፈጸመው ኃጢአት ላይ ጥላቻ አሳድሮ እንደገና ኃጢአት ላለመፈጸም መወሰን ነው። እግዚአብሔርን ከሁሉም በላይ አልቆ ከማፍቀር የሚመነጭ ከሆነ የልብ ጸጸት ፍጹም የፍቅር ጸጸት ይባላል። እንዲህ ያለው የልብ ጸጸት ታናናሽ ኃጢአቶችን ይደመስሳል። ወዲያውኑም ወደ ምስጢረ ንስሐ ለመመለስ የሚያስችል ቁርጠኛ ውሳኔ ላይ ለመድረስ ካስቻለ ለታላላቅ ኃጢአቶችም ምሕረት ያስገኛል። ያልተሟላ ወይም ከፊል የሚባለው የልብ ጸጸት የእግዚአብሔር ስጦታ፣ የመንፈስ ቅዱስ አነሳሽነት ውጤት ነው። የኃጢአትን መጥፎነት ከመገንዘብ ወይም ዘላለማዊ ፍርድንና ኃጢአተኛውን የሚያሰጉ ሌሎች ቅጣቶችን ከማፍራት የሚመጣ የፍርሃት ጸጸት ነው። እንዲህ ያለው የህሊና መናወጽ በጸጋ ገፋፊነት ውስጣዊ ሂደት እንዲጀምር በማስቻል ይህንኑ ክንውን ለምስጢራዊው ስርየት ፍጻሜ ያበቃል። ነገር ግን ያልተሟላው የልብ ጸጸት በምስጢረ ንስሐ ምሕረት እንዲገኝ ይረዳል እንጂ በራሱ ለከበደ በደል ይቅርታን አያስገኝም። ይህን ምስጢር የሚቀበል ሰው በቃለ እግዚአብሔር ብርሃን በመመራት የህሊና ምርመራ ማድረግ አለበት። ለሁሉ ጉዳይ በይበልጥ የሚስማሙ ምንባቦች በአስርቱ ትእዛዛት፣ በወንጌላት በሚገኙ ሞራላዊ የትምህርተ ክርስቶስ አስተምሮችና የተራራውን ስብከትና የሐዋርያት ትምህርቶችን በመሳሰሉ ሐዋርያዊ መልእክቶች ውስጥ ይገኛሉ። ኃጢአትን መናዘዝ ወይም ማጋለጥ ሰብአዊ ከሆነ አመለካከት አንጻር እንኳ ነፃ ያደርገናል። ከሌሎች ጋር የምናደርገው እርቅንም ያቀላጥፍልናል። እንደዚህ በመሰለው የኑዛዜ መንገድ ሰው ጥፋተኛ የሆነበትን ኃጢአቱን ፊት ለፊት ያያል፣ ኃላፊነቱን ይወስዳል። ወደፊት አዲስ ሕይወት ለመምራትም ራሱን ለእግዚአብሔርና ለቤተ ክርስቲያን ምሕረት ሱታፌ እንደገና ግልጽ ያደርጋል። ለካህን መናዘዝ የምስጢረ ንስሐ ሁነኛ አካል ነው። ተናዛዦች በሚገባ ራሳቸውን ከመረመሩ በኋላ በውል የተረዷቸውን የከፉ ኃጢአቶችንም በሙሉ እጅግ ምስጢርና ከአስርቱ ትእዛዛት የመጨረሻዎቹን ሁለቱን ደንቦች የጣሰ እንኳ ቢሆኑም በኑዛዜ ወቅት በእነርሱ በራሳቸው መነገር አለባቸው። ምክንያቱም እነዚህ ኃጢአቶች አንዳንድ ጊዜ ነፍስን ክፉኛ ያቆስላሉ፣ በግልጽ ከሚፈጸሙ ኃጢአቶችም በበለጠ አደገኛ ናቸውና። የክርስቶስ ምእመናን ለማስታወስ የቻሏቸውን ሁሉ ኃጢአቶች ለመናዘዝ ጥረት በሚደረግበት ጊዜ ያለምንም ጥርጥር ሁሉንም ከመለኮታዊው ምሕረት ፊት ለይቅርታ ያቀርቧቸዋል። ነገር ግን እንዲያ ከማድረግ የሚቆጠቡና እያወቁም በውስጣቸው ያመቁ በካህኑ አማላጅነት ከመለኮታዊው ቸር ጌታ ፊት ለምሕረት አንዳች ነገር አያቀርቡም። ምክንያቱም አንድ የታመመ ሰው ቁስሉን ለሐኪም ለማሳየት በእጅጉ ከፈራ ሐኪሙ ለማያውቀው በሽታ ሕክምና አያደርግምና። በቤተ ክርስቲያን ትእዛዝ መሠረት ነፍስ ካወቀ በኋላ እያንዳንዱ ምእመን የከፋ በደሎችን ቢያንስ በዓመት አንድ ጊዜ በታማኝነት እንዲናዘዝ ግዴታ አለበት። ማንም ሰው ከባድ ኃጢአት መፈጸሙን ካወቀ በጥልቅ ቢጸጸትም እንኳን ቅዱስ ቁርባን ለመቀበል አስገዳጅ ምክንያት ከሌለና ወደ መምህረ ንስሐ ዘንድ መቅረብ የማይችል ከሆነ በስተቀር ምስጢራዊ ስርየት ሳያገኝ መቅረብ የለበትም። ልጆች ለመጀመሪያ ጊዜ ቁርባን ከመቀበላቸው በፊት ምስጢረ ንስሐ መፈጸም አለባቸው። ግዴታ ይሁን እንጂ የየዕለቱን ክስተት ትናንሽ ወይም ጥቃቅን ኃጢአቶች መናዘዝን ቤተ ክርስቲያን በአንክሮ ትደግፋለች። በእርግጥም የዚህ ዐይነቱ ኑዛዜ ሕሊናችንን እንድናንጽ፣ ክፉ ዝንባሌዎቻችንን እንድንታገል፣ ራሳችን በክርስቶስ መዳንን እንድናገኝና በመንፈስ ቅዱስ ሕይወት እንድንራመድ ያግዘናል። በዚህ ምስጢር አማካኝነት የአብን የምሕረት ስጦታ በይበልጥ አዘውትረን ከተቀበልን እርሱ መሐሪ እንደሆነና እኛም መሐሪ ለመሆን እንገፋፋለን። ኃጢአቶቹን የሚናዘዝ ማንም ሰው ከእግዚአብሔር ጋር እየሠራ ነው። እግዚአብሔር ኃጢአቶቻችሁን ይከሳል፣ እናንተም ከወነጀላችኋቸው ከእግዚአብሔር ጋር አንድ ትሆናላችሁ። ሰውና ኃጢአተኛ ሁለት የተለያዩ እውነታዎች ናቸው። ማለትም ሰው የሚለውን ቃል ስትሰሙ እግዚአብሔር የፈጠረው መሆኑ፣ ኃጢአተኛ የሚለውን ስትሰሙ ግን ይህ ራሱ ሰው የሠራው መሆኑን ተገንዘቡ። እግዚአብሔር የፈጠረውን ያድነው ዘንድ የፈጠራችሁትን አውድሙ። የሠራችሁን መጥላት ስትጀምሩ ለክፉ ሥራዎቻችሁ ራሳችሁን እየከሰሳችሁ ነውና መልካም ሥራዎቻችሁ የሚጀምሩት ያኔ ነው።
የመልካም ሥራዎች ጅምር የክፉ ሥራዎች ኑዛዜ ነው። እውነት ሥሩና ወደ ብርሃን ግቡ። የቅዱስ አጎስጢኖስ አስተምህሮ። የኃጢአት ካሳ። ባልንጀራንን ብዙ ኃጢአቶች ያሳዝኑታል። ጉዳቱን ለመካስ ይቻል ዘንድ ማንም ሰው የተቻለውን ሁሉ ማድረግ አለበት። ለምሳሌ የተሰረቀን ንብረት መመለስ፣ ስሙ የጠፋውን ሰው ክብሩ እንዲመለስለት ማድረግ፣ ለጉዳት ካሳ መክፈል። ቀለል ያለ ፍርድ ይህን ያህል ይጠይቃል። ነገር ግን ኃጢአት ራሱን ኃጢአተኛውን ደካማ ያደርገዋል፣ ይጎደዋልም። ከእግዚአብሔርና ከባልንጀራው ጋር ያለው ግንኙነትም እንደዚሁ ስርየት ኃጢአትን ይደመስሳል። ነገር ግን ኃጢአት የፈጠረውን ቀውስ ሁሉ መፈወስ አይችልም። ኃጢአተኛው ከወደቀበት መነሳቱ ስለሆነ ለሠራው ኃጢአት ማስተካከያ ይሆን ዘንድ የተሻለ ነገር በመሥራት ገና ሙሉ መንፈሳዊ ጤንነቱን መልሶ ማግኘት አለበት። ለፈጸመው ኃጢአት ቀኖና መፈጸም ወይም ኃጢአቱን ማስተሰረይ አለበት። ይህ ለኃጢአት ካሳ መክፈል ንስሐም ተብሎ ይጠራል። መምህረ ንስሐ ወይም አናዛዡ የሚሰጠውን የንስሐ ቅጣት የተናዛዡን ግላዊ ሁኔታ በማመዛዘን በእርሱ መንፈሳዊ ደህንነት ላይ ማነጣጠር አለበት። ቅጣቱ በተሻለ መጠን ከሠራው ኃጢአት ክብደትና ባሕሪ ጋር ተመጣጣኝ መሆን አለበት። ይህም ጸሎት፣ መባ፣ የምሕረት ሥራዎች፣ ባልንጀራን መርዳት፣ በገዛ ራስ ፈቃድ ከልዩ ልዩ ምቾት መታቀብ፣ መሥዋዕቶችን፣ ከሁሉም በላይ ደግሞ መሸከም ያለብንን መስቀል በትዕግሥት መቀበልን ያካትታል። እንዲህ የመሳሰሉት የንስሐ ቅጣቶች ኃጢአታችንን ለአንዴና ለምንጊዜም ብቻውኑ ካስተሰረየው ከክርስቶስ ጋር ያመሳስሉናል። ከእርሱ ጋር መከራ እስከተቀበልን ድረስ ከሙታን ከተነሳው ክርስቶስ ጋር የጋራ ወራሾች ያደርጉናል። ወደ ሮሜ ምዕራፍ 8 ቁጥር 17 ወደ ሮሜ ምዕራፍ 3 ቁጥር 25 እና አንደኛ ዮሐንስ ምዕራፍ 2 ከ1 እስከ 2 ነገር ግን እኛ ስለ ኃጢአታችን የምንከፍለው ካሳ በኢየሱስ ክርስቶስ አማካይነት እንዳልተፈጸመ ሁሉ የእኛነቱን ከፍ አድርገን ማየት የለብንም። በገዛ ራሳችን ምንም መከወን የማንችለው እኛ በራሳችን እንደፈጸምነው ሁሉ በሚያበረታታን በእርሱ ትብብር ሁሉን መፈጸም እንችላለን። ስለዚህ ሰው በራሱ የሚመካበት ምንም ነገር የለም። መመኪያችን ለጸጸት የተገቡ ፍሬዎችን በማስገኘት ቀኖና የምንፈጽምበት እርሱ ክርስቶስ ነው። ለእነዚህ ፍሬዎች ኃይላቸው እርሱ ነው። በእርሱ አማካይነት ለአብ ይቀርባሉ፣ በእርሱም አማካይነት በአብ ተቀባይነት ያገኛሉ። ወደ ፊልሞና ምዕራፍ 4 ቁጥር 13 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ወደ ገላትያ ምዕራፍ 6 ቁጥር 14 እና የሉቃስ ወንጌል ምዕራፍ 3 ቁጥር 8 ይህን ምስጢር የሚፈጽመው አገልጋይ ክርስቶስ የእርቅን አገልግሎት በአደራ ለሐዋርያቱ በመስጠቱ ጳጳሳት፣ የሐዋርያት ተተኪዎች ጳጳሳትና የእነርሱ ተባባሪዎች የሆኑት ካህናት ይህን የእርቅ አገልግሎት ተግባራዊ ማድረግ ይቀጥላሉ። በእርግጥም ማዕረገ ክህነትን ስለተቀበሉ ጳጳሳትና ካህናት በስመ አብ ወወልድ ወመንፈስ ቅዱስ ኃጢአትን ይቅር የማለት ሥልጣን አላቸው። የኃጢአት ስርየት ከእግዚአብሔር ጋር ያስታርቃል። እንዲሁም ከቤተ ክርስቲያን ጋር ከጥንት ጀምሮ ጳጳስ የአንዲት የተለየች ቤተ ክርስቲያን የሚታይ መሪ ስለሆነ የማስታረቅ ሥልጣንና አገልግሎት መብት እንዳለው እሙን ሲሆን፣ የንስሐ ደንቦችም ዋና ወሳኝ እርሱ ነው። በቤተ ክርስቲያን ሕግ መሠረት ተባባሪዎቹ ካህናት ይህን ተግባር የሚያከናውኑት ከጳጳሳቸው ወይም አበምኔቱ ወይም ከርዕሰ ሊቃነ ጳጳሳቱ በተሰጣቸው ሥልጣን መጠን ነው። አንዳንድ ከበድ ያሉ ኃጢአቶች ከፍተኛውን ቤተ ክርስቲያናዊ ቅጣት ውግዘትን የሚያስከትሉ በመሆናቸው ምስጢራትን ከመቀበል ከማገዳቸው በላይ ሌሎች ቤተ ክርስቲያናዊ ተግባራትን የማከናወን መብትም ይነፍጋሉ። በዚህም የተነሳ በርዕሰ ሊቃነ ጳጳሳት ወይም በአካባቢው ጳጳስ አሊያም በእነርሱ ሥልጣን በተሰጣቸው ካህናት ካልሆነ በቀር ፍትሐት በቀኖናዊው መሠረት ሊሰጣቸው አይችልም። በሞት አደጋ ጊዜ ማንኛውም ካህን ከማናዘዝ ሥልጣን የታገደ እንኳን ቢሆን ለማንኛውም ኃጢአት ወይም ለማንኛውም ውግዘት ፍትሐት ሊያደርግ ይችላል። ምእመናን ምስጢረ ንስሐን እንዲፈጽሙ ካህናት ማበረታታት አለባቸው። ይህን ምስጢር ለመፈጸም ክርስቲያኖች በአግባቡ በጠየቋቸው ጊዜያት ሁሉ መገኘትም ይኖርባቸዋል። ምስጢረ ንስሐ በሚከናወንበት ጊዜ ካህኑ የሚፈጽመው አገልግሎት አንዲት በግ ጠፍታበት ፍለጋ የሄደውን መልካም እረኛ፣ ቁስል የሚጠግነውን መልካም ሳምራዊ፣ አባካኝ ልጁ ከሄደበት ሲመለስ መልካም አቀባበል ያደረገለትን አባት፣ ፍርዱ ርዕቱና መሐሪ የሆነውን የሐቀኛና ትክክለኛ ዳኛ ተግባር ነው። ካህኑ እግዚአብሔር ለኃጢአተኛው ምሕረቱንና ፍቅሩን የሚያሳይበት ምልክትና መሣሪያ ነው። የንስሐ አባት የእግዚአብሔር ምሕረት ጌታ አይደለም፣ አገልጋይ እንጂ። የዚህ ምስጢር አገልጋይ ራሱን ከክርስቶስ ሐሳብና ፍቅር ጋር ማዋህድ ይኖርበታል። የክርስቲያናዊ ምግባር የተረጋገጠ ዕውቀት፣ ሰው ልጅ ተግባራት ግንዛቤ፣ እንዲሁም ለኃጢአተኛው አክብሮትና ስሜት ሊኖረው ይገባል። እውነትን ማፍቀር ለቤተ ክርስቲያን አስተማሪነት ሥልጣን ታማኝ መሆንና ንስሐ የሚገቡ ሰዎችን ወደ መዳንና በሳልነት የሚመራ መሆን አለበት። አናዛዡ ኃጢአተኛው የእግዚአብሔር ምሕረት እንዲያገኝ መጸለይና ተጋድሎ ማድረግ አለበት።
ከአገልግሎቱ ታላቅነትና ከሚሻው ከፍተኛ ጥንቃቄ እንዲሁም ለሰዎች ከሚያስፈልገው አክብሮት አንጻር የንስሐ ቃል እንዲቀበል ኃላፊነት የተሰጠው ማንኛውም መምህረ ንስሐ ለፈጸሟቸው ኃጢአቶች ያናዘዘዋቸውን ሰዎች ድርጊቶች በፍጹም ምስጢር ይጠብቅ ዘንድ ቤተ ክርስቲያን ከባድ ቅጣቶችን በመደንገግ ታግደዋለች። ተናዛዦች ከሰጡት የኑዛዜ ቃል ስለ ሕይወታቸው ያወቀውን ማናቸውም ነገር ለምንም ሊጠቀምበት አይችልም። ምስጢሩ አንዳች ልዩነት ሳይደረግበት ምስጢራዊ ማህተም ይባላል። ንስሐ የገባው ሰው ያሳወቀው ድርጊት በምስጢሩ የታተመ ነውና።

ያስታርቀናል። ኃጢአት የወንድማማችነት ሱታፊን ይጎዳል፣ እንዲያውም ይበጥሰዋል። ምስጢረ ንስሐ ያድሰዋል ወይም መልሶ ይገነበዋል። በዚህ ሁኔታ ከቤተ ክርስቲያናዊ ሱታፊ ዳግም የተደመረውን ሰው ማዳን ብቻ ሳይሆን ከአካላቷ አንዱ በሠራው ኃጢአት ምክንያት የተጎሳቀሎችውን ቤተ ክርስቲያንም ሕይወት እንዲንሰራራ ያደርገዋል። ኃጢአተኛው ዳግም ከቅዱሳን ሱታፌ በመመስረቱ የክርስቶስ አካል ሕያዋን ብልቶች ሁሉ ማለትም ገና በምድራዊ ጉዞ ላይ የሚገኙ ሰዎች ወይም አስቀድመው ወደ ሰማያዊ አገራቸው የገቡ ጻድቃን በመካከላቸው በሚያደርጉት መንፈሳዊ መረዳዳት ይበልጥ ይጎለብታል። በዚህ ምስጢር ኃጢአተኛው ራሱን ከመሐሪው እግዚአብሔር ፍርድ ፊት አቅርቦ በምድራዊ ሕይወቱ ማብቂያ ስለሚጠብቀው ፍርድ አስቀድሞ ያስባል፣ በሆነ መንገድ ያሰላስላል። የሕይወትና የሞት ምርጫ የቀረበልን አሁን በዚህ ሕይወት ሳለን ነውና በታላቅ ኃጢአት ምክንያት ከታገድንበት ከመንግሥተ ሰማይ መግባት የምንችለው ንስሐ በመግባት ብቻ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11፣ ወደ ገላትያ ምዕራፍ 5 ከቁጥር 19 እስከ 21፣ ዮሐንስ ራእይ ምዕራፍ 22 ቁጥር 15። በንስሐና በእምነት ወደ ክርስቶስ በመመለስ ኃጢአተኛ ከሞት ወደ ሕይወት ይሸጋገራል እንጂ ወደ ፍርድ አይመጣም። የዮሐንስ ወንጌል ምዕራፍ 5 ቁጥር 24። የኃጢአት ስርየት የስርየተ ኃጢአት ትምህርተ ሃይማኖትና በቤተ ክርስቲያን የሚሆነው አፈጻጸሙ ከምስጢረ ንስሐ ፍሬዎች ጋር በጥብቅ የተያያዘ ነው። ስርየተ ኃጢአት በደሉ ይቅር የተባለለት ኃጢአት የሚያስከትለው ጊዜያዊ ቅጣት በእግዚአብሔር ፊት መደምሰስ ሲሆን፣ ሸክሙ የወረደለት ምእመን በውል በታወቁ ሁኔታዎች የመዳን አገልጋይ በመሆኗ የክርስትና የቅዱሳን ካሳ መዝገብ ሰጭና እነርሱንም የመፈጸም ሥልጣን ያላት ቤተ ክርስቲያን በምትከውነው ድርጊት አማካኝነት የሚያገኘው ምሕረት ነው። በኃጢአት የተነሳ ከሚሆን ጊዜያዊ ቅጣት ከፊሉንም ይሁን ሙሉ በሙሉ እንደማስወገዱ ስርየት ከፊል ወይም ፍጹም ሊሆን ይችላል። ስርየት ለሙታንም ለሕያዋንም ሊሰጥ ይችላል። የኃጢአት ቅጣቶች ይህንን ትምህርተ ሃይማኖትና የቤተ ክርስቲያን ተግባር ለማወቅ ኃጢአት የሚያስከትላቸው ድርብ ውጤቶች መገንዘብ ያስፈልጋል። የከፋ ኃጢአት ከእግዚአብሔር ጋር የሚኖረንን ሱታፌ ያግዳል። በዚህም የተነሳ ዘላለማዊ ሕይወት ያሳጠናል። ይህም የኃጢአት ዘላለማዊ ቅጣት ይባላል። በሌላ በኩል ደግሞ ኃጢአት ሁሉ ቀላል ኃጢአት ቢሆንም ጤናማ ያልሆነና ከፍጥረታት ጋር የሚያስረን ግንኙነትን ያስከትላል። ይህም እዚሁ በምድር ላይ ወይም ከሞት በኋላ ንስሐ ቦታ በሚባለው ስፍራ መንጻት ይኖርበታል። ይህ መንጻት ሰውን ከኃጢአት ጊዜያዊ ቅጣት ነፃ ያወጣዋል። እነዚህ ሁለት ቅጣቶች ከኃጢአት ባሕሪ የመነጩ እንጂ እግዚአብሔር ከውጭ እንደፈጸማቸው የበቀል ቅጣቶች ተደርገው መቆጠር የለባቸውም። ከጋለ ፍቅር የሚመነጭ መለወጥ ምንም አይነት ቅጣት በማይኖርበት ሁኔታ የኃጢአተኛውን ፍጹም መንጻት ሊያስገኝ ይችላል። የኃጢአት ይቅርታ ማግኘትና ወደ እግዚአብሔር ሱታፌ መመለስ ከኃጢአት ዘላለማዊ ቅጣት መዳንን የሚያስከትል ሲሆን፣ ጊዜያዊ የኃጢአት ቅጣት ግን እንዳለ ይቀራል። ማንኛውንም አይነት ሥቃይና ፈተና በትዕግሥት በመቀበልና ጊዜው ሲደርስ ሞትን በእርጋታ በመቀበል ጊዜያዊውን የኃጢአት ቅጣት እንደ ጸጋ ለመቀበል ክርስቲያኑ ጥረት ማድረግ አለበት። በምሕረትና ፍቅር ሥራዎች እንዲሁም በጸሎትና በልዩ ልዩ የንስሐ ሥራዎች ክርስቲያኑ አሮጌውን ሰው ፍጹም አውልቆ መጣልና አዲሱን ሰው መልበስ አለበት። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ምዕራፍ 4 ቁጥር 22ና ቁጥር 24። የቅዱሳን ሱታፌ ከሠራው ኃጢአት ነጽቶ በእግዚአብሔር ጸጋ በመታገዝ ቅዱስ ለመሆን የሚሻ ክርስቲያን ብቻውን አይደለም። ምክንያቱም የእያንዳንዱ የእግዚአብሔር ልጅ ሕይወት ከክርስቶስ ጋር የተሳሰረ ነው። የእያንዳንዱ የእግዚአብሔር ልጅ ሕይወት በክርስትና በክርስቶስ አማካይነት ድንቅ በሆነ መንገድ ከሌሎቹ ክርስቲያን ወንድሞች ሁሉ ሕይወት ጋር በክርስቶስ ምስጢራዊ ሥጋ ልዕለ ተፈጥሯዊ አንድነት ልክ በአንድ ምስጢራዊ አካል እንደሚሆን ተሳስሯል። በቅዱሳን ሱታፌ አስቀድመው ከሰማያዊ ቤታቸው በገቡ ምእመናን በንስሐ ቦታ ለኃጢአታቸው ካሳ በመክፈል ላይ ባሉትና ገና የምድር ላይ ጉዞአቸውን ባልጨረሱት መካከል ነባራዊ የፍቅር ግንኙነት አለ። እንዲሁም በመካከላቸው ከፍተኛ የመልካም ነገሮች ሁሉ ልውውጥ አለ። በዚህ አስደናቂ መረዳዳት የአንዱ ኃጢአት ሌሎችን ከመጉዳት ይልቅ የአንዱ ቅድስና ሌሎችን ይጠቅማል። በዚህም አኳኋን ወደ ቅዱሳን ሱታፌ መመለስ የተጸጸተውን ኃጢአተኛ በአጭር ጊዜና በአጥጋቢ ሁኔታ ከኃጢአት ቅጣት እንዲነጻ ያደርገዋል። በቅዱሳን ሱታፌ የሚገኙትን እነዚህን መንፈሳዊ ሀብቶች የቤተ ክርስቲያን መዝገብ እንላቸዋለን። ይህም መዝገብ በዘመናት የተጠራቀመ የቁሳቁሶች ጠቅላላ ድምር አይደለም። በተቃራኒው የቤተ ክርስቲያን መዝገብ በጭራሽ የማይነጥፍ ልክ የሌለው እሴት ሲሆን፣ ይህም የክርስቶስ ትሩፋቶች በእግዚአብሔር ፊት ያስገኙት ነው። መላውም የሰው ልጅ ከኃጢአት ነፃ ሆኖ ከአብ ጋር ግንኙነት ይኖረ ዘንድ የተሰጡ ሲሆኑ ራሱ ክርስቶስ መድኃኒት ስለሆነ የአዳኝነቱ ካሳዎችና ትሩፋቶች ሕልውናቸውንና ኃይላቸውን የሚያገኙት በእርሱ ነው። ይህ መዝገብ የብጽዕት ድንግል ማርያምን ጸሎቶቹንና መልካም ሥራዎቿን ሁሉ የሚያካትት ነው።
በእርግጥም እነዚህ ሀብቶች ብዙዎች የማይመረምሩ በእግዚአብሔር ፊት ዘወትር አዲሶች ሲሆኑ

እንዲሁም የቅዱሳን ሁሉ ጸሎቶች መልካም ሥራዎች የጌታ ክርስቶስን ፈለግ በመከተል ሕይወታቸውን በጸጋ የቀደሱና እግዚአብሔር አብ በአደራ የሰጣቸው ተልእኮ የፈጸሙ ሁሉ በዚህ መዝገብ ውስጥ ይካተታሉ። በዚያ ከውሃን የገዛ ራሳቸውን ደህንነት አግኝተዋል። እንዲሁም ምስጢራዊ አካል በሆነችው ቤተ ክርስቲያን ውስጥም ለወንድሞቻቸው ደህንነት ተባባሪዎች ሆነዋል። በቤተ ክርስቲያን አማካኝነት ከእግዚአብሔር ስርየተ ኃጢአት ማግኘት ስርየተ ኃጢአት የሚገኘው የማሰርና የመፍታት ሥልጣን በኢየሱስ ክርስቶስ በተሰጣት ለኃጢአታቸው ጊዜያዊ ቅጣት የምሕረት አባት ከሆነው ከእግዚአብሔር አብ ምሕረት እንዲያገኙ በምታማልደውና የክርስቶስንና የቅዱሳንን የትሩፋቶች መዝገብ በምትከፍተው ቤተ ክርስቲያን አማካኝነት ነው። ስለሆነም ቤተ ክርስቲያን እነዚህን ክርስቲያኖች ለመርዳት ብቻ ሳይሆን የርኅራኄ የንስሐና የፍቅር ሥራን ያከናውኑም ዘንድ ለመገፋፋት ጥረት ታደርጋለች። የሞቱና አሁን በመንጻት ላይ ያሉት ምእመናን የዚያን የቅዱሳን ኅብረት አባላት ስለሆኑ ልንረዳቸው የምንችልበት አንደኛው መንገድ ጊዜያዊ ቅጣት እንዲደመሰስላቸውና ስርየተ ኃጢአት እንዲያገኙ ስለ እነርሱ መለመን ነው። የምስጢረ ንስሐ አፈጻጸም እንደ ሌሎች ምስጢራት ሁሉ ንስሐ ሥርዓተ አምልኳዊ ተግባር ነው። በአፈጻጽሙ ወቅት የሚከናወኑ ድርጊቶች የካህኑ ሰላምታና ቡራኬ ሕሊናን ለማብራትና ጸጸትን ለማጫር ቃለ እግዚአብሔርን ማንበብና ንስሐን እንዲፈጽሙ መገፋፋት ኑዛዜ ማለትም ኃጢአትን ማመንና ለካህናት መንገር የተሰጡትን ቅጣት መቀበል የካህኑ ፍትሐት መስጠት የምስጋናና የውዳሴ ጸሎት እንዲሁም በካህኑ ቡራኬ ማሰናበትን ያጠቃልላል። የቁስጥንጥንያ ሥርዓተ አምልኮ ስርየትን በምልጃ መልክ በአስደናቂ ሁኔታ ለሚገልጹ ለበርካታ ዘዴዎች ወይም ቀመሮች ዕውቅና ይሰጣል። ዳዊት ኃጢአቱን በተናዘዘ ጊዜ በነቢዩ ናታን አማካኝነት ይቅርታ ያደረገለት መሪር እንባ ያነባውን ጴጥሮስን ይቅር ያለ በእንባዋ እግሩን ያጠበችውን ዜማዊት ፈሪሳውያንና የኮብላዩን ልጅ ይቅር ያለ አምላክ በእኔ በኃጢአተኛው አማካኝነት በዚህና በመጪው ሕይወት ይቅር ይበላችሁ ያለ ኩነኔም በአስፈሪው መንበሩ ፊት ለመቅረብ ያብቃችሁ። ለዘላለምም እርሱ የተቀደሰ ይሁን። አሜን። ምስጢረ ንስሐ ራሳችንን በአንድነት ለኑዛዜ በምናዘጋጅበት በጋራ ሊካሄድ ይችላል። በዚህም ጊዜ ለሚደረግልን ይቅርታ በአንድነት ምስጋናን እናቀርባለን። እዚህ ላይ የኃጢአቶች ግላዊ ኑዛዜና ግላዊ መንጻት ከንባብና ከስብከት ጋር በጋራ የሚደረግ የልቡና ምርምራን በጋራ የይቅርታ ጥያቄንና በጋራ የሚደረግ የአባታችን ሆይ ጸሎትን ከቅዳሴ ጋር ያካትታል። ይህም የጋራ አከባበር የንስሐን ቤተ ክርስቲያናዊ ባሕሪ ይበልጥ ጉልህ አድርጎ ይገልጸዋል። ይሁን እንጂ በምንም አይነት ሁኔታ ቢፈጸም ምስጢረ ንስሐ በባሕሪው ሁል ጊዜ የሥርዓተ አምልኮ ሥራ ነው። ስለዚህም ቤተ ክርስቲያናዊ ይፋዊ ተግባር ነው። እጅጉን ግድ የሚል ሁኔታ በተፈጠረ ጊዜ በጋራ የሚከበር አጠቃላይ ኑዛዜና አጠቃላይ ፍትሐት ሊካሄድ ይችላል። እንደዚህ ያለው ሁኔታ የሚፈጠረው ሞት በከፍተኛ ሁኔታ በሚያንዣብብበት ወቅት ካህኑ ወይም ካህናቱ ኑዛዜ ለመስማት ጊዜ ሲያጥራቸው ሊሆን ይችላል። ከዚህም ሌላ እንደ ተናዛዦቹ ብዛት የእያንዳንዱን ግለሰብ ኑዛዜ በተገቢው የጊዜ መጠን ለመስማት የሚችሉ በቂ አናዛዦች ባለመኖራቸው ይህ ከባድ ሁኔታ አጋጥሞ ንስሐ የሚገቡ ሰዎች የራሳቸው ጥፋት ባልሆነ ምክንያት ምስጢራዊ ጸጋ ወይም ቅዱስ ቁርባን ሳይቀበሉ ለረጅም ጊዜ እንዳይቆዩ ሲታሰብ ነው። በዚህ ሁኔታ ስርየቱ ዋጋ ያለው ይሆን ዘንድ ምእመናን በተጠየቀው ጊዜ ውስጥ ኃጢአታቸውን በየግላቸው የመናዘዝ ዕቅድ ሊኖራቸው ይገባል። ለአጠቃላይ የስርየት ተግባር ተፈላጊ ሁኔታዎች መኖር አለመኖራቸውን የሚወስነው የሰበካው ጳጳስ ነው። በታላላቅ በዓላት ወይም መንፈሳዊ ጉዞዎች ወቅት የሚሆን ታላቅ የምእመናን ጉባኤ እንዲህ ግድ ከሚል ሁኔታ የሚደመር አይደለም። አካላዊ ወይም ስነ ምግባራዊ ሳንካ ከዚህ አይነቱ ኑዛዜ የሚያግዳቸው ካልሆነ በቀር ግላዊ የተሟላ ኑዛዜና ስርየት ምእመናን ከእግዚአብሔርና ከቤተ ክርስቲያን ጋር ራሳቸውን የሚያስታርቁበት ብቸኛው የተለመደ መንገድ ነው። ለዚህ መሠረታዊ ምክንያቶች አሉ። በእያንዳንዱ ምስጢር ውስጥ ክርስቶስ ይሠራል። እያንዳንዱንም ኃጢአተኛ ልጄ ሆይ ኃጢአትህ ተሰረየችልህ፣ የማርቆስ ወንጌል ምዕራፍ 2 ቁጥር 5። እርሱ እንዲያድናቸው የሚፈልጉትን ሕሙማን የሚያስታምም ሐኪም ነው። እንዲነሱ በማድረግም ወንድማማች ኅብረት ጋር መልሶ ይቀላቅላቸዋል። በዚህ መካኋን ግላዊ ኑዛዜ ከምንም ይበልጥ ከእግዚአብሔርና ከቤተ ክርስቲያን ጋር መታረቅን የሚያሳይ ሁነኛ መገለጫ ነው።

ክቡራትና ክቡራን አድማጮቻችን በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ የቀረበውን የትምህርተ ክርስቶስ አስተምሮ ክፍል 2 ዝግጅት በዚህ እናጠቃልላለን። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ ጥያቄ ወይም አስተያየት ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ክብር ለኢየሱስ ክርስቶስ ይሁን። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ ከቫቲካን ሬዲዮ የሚቀርብላችሁ ዕለታዊ ስርጭታችን ነው። በዛሬው ዝግጅታችን በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ በምዕራፍ 2 የተገለጸውን አስተምሮ እናቀርብላችኋለን። በየጠልቀው የምትዳምጧቸውን መዝሙሮችንም መርጠንላችኋል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በትህትና እንጋብዛችኋለን። ከባልደረባዬ መብራት ወልደ ጊዮርጊስ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። የተናዛዡ ተግባራት ንስሐ፣ ተናዛዡ ሁሉንም ነገሮች በፈቃደኝነት እንዲፈጽም፣ ከልብ እንዲጸጸት፣ በከናፍር እንዲናዘዝ፣ ፍጹም ትህትና እንዲኖረውና ፍሬያማ ቀኖና እንዲፈጽም ይጠይቃል። ተናዛዥ ከሚፈጽማቸው ተግባራት መካከል የመጀመሪያውን ስፍራ የሚይዘው የልብ ጸጸት ነው። የልብ ጸጸት የነፍስ ሐዘንና በፈጸመው ኃጢአት ላይ ጥላቻ አሳድሮ እንደገና ኃጢአት ላለመፈጸም መወሰን ነው። እግዚአብሔርን ከሁሉም በላይ አልቆ ከማፍቀር የሚመነጭ ከሆነ የልብ ጸጸት ፍጹም የፍቅር ጸጸት ይባላል። እንዲህ ያለው የልብ ጸጸት ታናናሽ ኃጢአቶችን ይደመስሳል። ወዲያውኑም ወደ ምስጢረ ንስሐ ለመመለስ የሚያስችል ቁርጠኛ ውሳኔ ላይ ለመድረስ ካስቻለ ለታላላቅ ኃጢአቶችም ምሕረት ያስገኛል። ያልተሟላ ወይም ከፊል የሚባለው የልብ ጸጸት የእግዚአብሔር ስጦታ፣ የመንፈስ ቅዱስ አነሳሽነት ውጤት ነው። የኃጢአትን መጥፎነት ከመገንዘብ ወይም ዘላለማዊ ፍርድንና ኃጢአተኛውን የሚያሰጉ ሌሎች ቅጣቶችን ከማፍራት የሚመጣ የፍርሃት ጸጸት ነው። እንዲህ ያለው የህሊና መናወጽ በጸጋ ገፋፊነት ውስጣዊ ሂደት እንዲጀምር በማስቻል ይህንኑ ክንውን ለምስጢራዊው ስርየት ፍጻሜ ያበቃል። ነገር ግን ያልተሟላው የልብ ጸጸት በምስጢረ ንስሐ ምሕረት እንዲገኝ ይረዳል እንጂ በራሱ ለከበደ በደል ይቅርታን አያስገኝም። ይህን ምስጢር የሚቀበል ሰው በቃለ እግዚአብሔር ብርሃን በመመራት የህሊና ምርመራ ማድረግ አለበት። ለሁሉ ጉዳይ በይበልጥ የሚስማሙ ምንባቦች በአስርቱ ትእዛዛት፣ በወንጌላት በሚገኙ ሞራላዊ የትምህርተ ክርስቶስ አስተምሮችና የተራራውን ስብከትና የሐዋርያት ትምህርቶችን በመሳሰሉ ሐዋርያዊ መልእክቶች ውስጥ ይገኛሉ። ኃጢአትን መናዘዝ ወይም ማጋለጥ ሰብአዊ ከሆነ አመለካከት አንጻር እንኳ ነፃ ያደርገናል። ከሌሎች ጋር የምናደርገው እርቅንም ያቀላጥፍልናል። እንደዚህ በመሰለው የኑዛዜ መንገድ ሰው ጥፋተኛ የሆነበትን ኃጢአቱን ፊት ለፊት ያያል፣ ኃላፊነቱን ይወስዳል። ወደፊት አዲስ ሕይወት ለመምራትም ራሱን ለእግዚአብሔርና ለቤተ ክርስቲያን ምሕረት ሱታፌ እንደገና ግልጽ ያደርጋል። ለካህን መናዘዝ የምስጢረ ንስሐ ሁነኛ አካል ነው። ተናዛዦች በሚገባ ራሳቸውን ከመረመሩ በኋላ በውል የተረዷቸውን የከፉ ኃጢአቶችንም በሙሉ እጅግ ምስጢርና ከአስርቱ ትእዛዛት የመጨረሻዎቹን ሁለቱን ደንቦች የጣሰ እንኳ ቢሆኑም በኑዛዜ ወቅት በእነርሱ በራሳቸው መነገር አለባቸው። ምክንያቱም እነዚህ ኃጢአቶች አንዳንድ ጊዜ ነፍስን ክፉኛ ያቆስላሉ፣ በግልጽ ከሚፈጸሙ ኃጢአቶችም በበለጠ አደገኛ ናቸውና። የክርስቶስ ምእመናን ለማስታወስ የቻሏቸውን ሁሉ ኃጢአቶች ለመናዘዝ ጥረት በሚደረግበት ጊዜ ያለምንም ጥርጥር ሁሉንም ከመለኮታዊው ምሕረት ፊት ለይቅርታ ያቀርቧቸዋል። ነገር ግን እንዲያ ከማድረግ የሚቆጠቡና እያወቁም በውስጣቸው ያመቁ በካህኑ አማላጅነት ከመለኮታዊው ቸር ጌታ ፊት ለምሕረት አንዳች ነገር አያቀርቡም። ምክንያቱም አንድ የታመመ ሰው ቁስሉን ለሐኪም ለማሳየት በእጅጉ ከፈራ ሐኪሙ ለማያውቀው በሽታ ሕክምና አያደርግምና። በቤተ ክርስቲያን ትእዛዝ መሠረት ነፍስ ካወቀ በኋላ እያንዳንዱ ምእመን የከፋ በደሎችን ቢያንስ በዓመት አንድ ጊዜ በታማኝነት እንዲናዘዝ ግዴታ አለበት። ማንም ሰው ከባድ ኃጢአት መፈጸሙን ካወቀ በጥልቅ ቢጸጸትም እንኳን ቅዱስ ቁርባን ለመቀበል አስገዳጅ ምክንያት ከሌለና ወደ መምህረ ንስሐ ዘንድ መቅረብ የማይችል ከሆነ በስተቀር ምስጢራዊ ስርየት ሳያገኝ መቅረብ የለበትም። ልጆች ለመጀመሪያ ጊዜ ቁርባን ከመቀበላቸው በፊት ምስጢረ ንስሐ መፈጸም አለባቸው። ግዴታ ይሁን እንጂ የየዕለቱን ክስተት ትናንሽ ወይም ጥቃቅን ኃጢአቶች መናዘዝን ቤተ ክርስቲያን በአንክሮ ትደግፋለች። በእርግጥም የዚህ ዐይነቱ ኑዛዜ ሕሊናችንን እንድናንጽ፣ ክፉ ዝንባሌዎቻችንን እንድንታገል፣ ራሳችን በክርስቶስ መዳንን እንድናገኝና በመንፈስ ቅዱስ ሕይወት እንድንራመድ ያግዘናል። በዚህ ምስጢር አማካኝነት የአብን የምሕረት ስጦታ በይበልጥ አዘውትረን ከተቀበልን እርሱ መሐሪ እንደሆነና እኛም መሐሪ ለመሆን እንገፋፋለን። ኃጢአቶቹን የሚናዘዝ ማንም ሰው ከእግዚአብሔር ጋር እየሠራ ነው። እግዚአብሔር ኃጢአቶቻችሁን ይከሳል፣ እናንተም ከወነጀላችኋቸው ከእግዚአብሔር ጋር አንድ ትሆናላችሁ። ሰውና ኃጢአተኛ ሁለት የተለያዩ እውነታዎች ናቸው። ማለትም ሰው የሚለውን ቃል ስትሰሙ እግዚአብሔር የፈጠረው መሆኑ፣ ኃጢአተኛ የሚለውን ስትሰሙ ግን ይህ ራሱ ሰው የሠራው መሆኑን ተገንዘቡ። እግዚአብሔር የፈጠረውን ያድነው ዘንድ የፈጠራችሁትን አውድሙ። የሠራችሁን መጥላት ስትጀምሩ ለክፉ ሥራዎቻችሁ ራሳችሁን እየከሰሳችሁ ነውና መልካም ሥራዎቻችሁ የሚጀምሩት ያኔ ነው።
የመልካም ሥራዎች ጅምር የክፉ ሥራዎች ኑዛዜ ነው። እውነት ሥሩና ወደ ብርሃን ግቡ። የቅዱስ አጎስጢኖስ አስተምህሮ። የኃጢአት ካሳ። ባልንጀራንን ብዙ ኃጢአቶች ያሳዝኑታል። ጉዳቱን ለመካስ ይቻል ዘንድ ማንም ሰው የተቻለውን ሁሉ ማድረግ አለበት። ለምሳሌ የተሰረቀን ንብረት መመለስ፣ ስሙ የጠፋውን ሰው ክብሩ እንዲመለስለት ማድረግ፣ ለጉዳት ካሳ መክፈል፣ ቀለል ያለ ፍርድ ይህን ያህል ይጠይቃል። ነገር ግን ኃጢአት ራሱን ኃጢአተኛውን ደካማ ያደርገዋል፣ ይጎደዋልም። ከእግዚአብሔርና ከባልንጀራው ጋር ያለው ግንኙነትም እንደዚሁ ስርየት ኃጢአትን ይደመስሳል። ነገር ግን ኃጢአት የፈጠረውን ቀውስ ሁሉ መፈወስ አይችልም። ኃጢአተኛው ከወደቀበት መነሳቱ ስለሆነ ለሠራው ኃጢአት ማስተካከያ ይሆን ዘንድ የተሻለ ነገር በመሥራት ገና ሙሉ መንፈሳዊ ጤንነቱን መልሶ ማግኘት አለበት። ለፈጸመው ኃጢአት ቀኖና መፈጸም ወይም ኃጢአቱን ማስተሰረይ አለበት። ይህ ለኃጢአት ካሳ መክፈል ንስሐም ተብሎ ይጠራል። መምህረ ንስሐ ወይም አናዛዡ የሚሰጠውን የንስሐ ቅጣት የተናዛዡን ግላዊ ሁኔታ በማመዛዘን በእርሱ መንፈሳዊ ደህንነት ላይ ማነጣጠር አለበት። ቅጣቱ በተሻለ መጠን ከሠራው ኃጢአት ክብደትና ባሕሪ ጋር ተመጣጣኝ መሆን አለበት። ይህም ጸሎት፣ መባ፣ የምሕረት ሥራዎች፣ ባልንጀራን መርዳት፣ በገዛ ራስ ፈቃድ ከልዩ ልዩ ምቾት መታቀብ፣ መሥዋዕቶችን፣ ከሁሉም በላይ ደግሞ መሸከም ያለብንን መስቀል በትዕግሥት መቀበልን ያካትታል። እንዲህ የመሳሰሉት የንስሐ ቅጣቶች ኃጢአታችንን ለአንዴና ለምንጊዜም ብቻውን ካስተሰረየው ከክርስቶስ ጋር ያመሳስሉናል። ከእርሱ ጋር መከራ እስከተቀበልን ድረስ ከሙታን ከተነሳው ክርስቶስ ጋር የጋራ ወራሾች ያደርጉናል። ወደ ሮሜ ምዕራፍ 8 ቁጥር 17 ወደ ሮሜ ምዕራፍ 3 ቁጥር 25 እና አንደኛ ዮሐንስ ምዕራፍ 2 ከ1 እስከ 2። ነገር ግን እኛ ስለ ኃጢአታችን የምንከፍለው ካሳ በኢየሱስ ክርስቶስ አማካይነት እንዳልተፈጸመ ሁሉ የእኛነቱን ከፍ አድርገን ማየት የለብንም። በገዛ ራሳችን ምንም መከወን የማንችለው እኛ በራሳችን እንደፈጸምነው ሁሉ በሚያበረታታን በእርሱ ትብብር ሁሉን መፈጸም እንችላለን። ስለዚህ ሰው በራሱ የሚመካበት ምንም ነገር የለም። መመኪያችን ለጸጸት የተገቡ ፍሬዎችን በማስገኘት ቀኖና የምንፈጽምበት እርሱ ክርስቶስ ነው። ለእነዚህ ፍሬዎች ኃይላቸው እርሱ ነው። በእርሱ አማካይነት ለአብ ይቀርባሉ፣ በእርሱም አማካይነት በአብ ተቀባይነት ያገኛሉ። ወደ ፊልሞና ምዕራፍ 4 ቁጥር 13 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ወደ ገላትያ ምዕራፍ 6 ቁጥር 14 እና የሉቃስ ወንጌል ምዕራፍ 3 ቁጥር 8። ይህን ምስጢር የሚፈጽመው አገልጋይ ክርስቶስ የእርቅን አገልግሎት በአደራ ለሐዋርያቱ በመስጠቱ ጳጳሳት፣ የሐዋርያት ተተኪዎች ጳጳሳትና የእነርሱ ተባባሪዎች የሆኑት ካህናት ይህን የእርቅ አገልግሎት ተግባራዊ ማድረግ ይቀጥላሉ። በእርግጥም ማዕረገ ክህነትን ስለተቀበሉ ጳጳሳትና ካህናት በስመ አብ ወወልድ ወመንፈስ ቅዱስ ኃጢአትን ይቅር የማለት ሥልጣን አላቸው። የኃጢአት ስርየት ከእግዚአብሔር ጋር ያስታርቃል። እንዲሁም ከቤተ ክርስቲያን ጋር ከጥንት ጀምሮ ጳጳስ የአንዲት የተለየች ቤተ ክርስቲያን የሚታይ መሪ ስለሆነ የማስታረቅ ሥልጣንና አገልግሎት መብት እንዳለው እሙን ሲሆን፣ የንስሐ ደንቦችም ዋና ወሳኝ እርሱ ነው። በቤተ ክርስቲያን ሕግ መሠረት ተባባሪዎቹ ካህናት ይህን ተግባር የሚያከናውኑት ከጳጳሳቸው ወይም አበምኔቱ ወይም ከርዕሰ ሊቃነ ጳጳሳቱ በተሰጣቸው ሥልጣን መጠን ነው። አንዳንድ ከበድ ያሉ ኃጢአቶች ከፍተኛውን ቤተ ክርስቲያናዊ ቅጣት ውግዘትን የሚያስከትሉ በመሆናቸው ምስጢራትን ከመቀበል ከማገዳቸው በላይ ሌሎች ቤተ ክርስቲያናዊ ተግባራትን የማከናወን መብትም ይነፍጋሉ። በዚህም የተነሳ በርዕሰ ሊቃነ ጳጳሳት ወይም በአካባቢው ጳጳስ አሊያም በእነርሱ ሥልጣን በተሰጣቸው ካህናት ካልሆነ በቀር ፍትሐት በቀኖናዊው መሠረት ሊሰጣቸው አይችልም። በሞት አደጋ ጊዜ ማንኛውም ካህን ከማናዘዝ ሥልጣን የታገደ እንኳን ቢሆን ለማንኛውም ኃጢአት ወይም ለማንኛውም ውግዘት ፍትሐት ሊያደርግ ይችላል። ምእመናን ምስጢረ ንስሐን እንዲፈጽሙ ካህናት ማበረታታት አለባቸው። ይህን ምስጢር ለመፈጸም ክርስቲያኖች በአግባቡ በጠየቋቸው ጊዜያት ሁሉ መገኘትም ይኖርባቸዋል። ምስጢረ ንስሐ በሚከናወንበት ጊዜ ካህኑ የሚፈጽመው አገልግሎት አንዲት በግ ጠፍታበት ፍለጋ የሄደውን መልካም እረኛ፣ ቁስል የሚጠግነውን መልካም ሳምራዊ፣ አባካኝ ልጁ ከሄደበት ሲመለስ መልካም አቀባበል ያደረገለትን አባት፣ ፍርዱ ርቱዕና መሐሪ የሆነውን የሐቀኛና ትክክለኛ ዳኛ ተግባር ነው። ካህኑ እግዚአብሔር ለኃጢአተኛው ምሕረቱንና ፍቅሩን የሚያሳይበት ምልክትና መሣሪያ ነው። የንስሐ አባት የእግዚአብሔር ምሕረት ጌታ አይደለም፣ አገልጋይ እንጂ። የዚህ ምስጢር አገልጋይ ራሱን ከክርስቶስ ሐሳብና ፍቅር ጋር ማዋህድ ይኖርበታል። የክርስቲያናዊ ምግባር የተረጋገጠ ዕውቀት፣ ሰው ልጅ ተግባራት ግንዛቤ፣ እንዲሁም ለኃጢአተኛው አክብሮትና ስሜት ሊኖረው ይገባል። እውነትን ማፍቀር፣ ለቤተ ክርስቲያን አስተማሪነት ሥልጣን ታማኝ መሆንና ንስሐ የሚገቡ ሰዎችን ወደ መዳንና በሳልነት የሚመራ መሆን አለበት። አናዛዡ ኃጢአተኛው የእግዚአብሔር ምሕረት እንዲያገኝ መጸለይና ተጋድሎ ማድረግ አለበት።
ከአገልግሎቱ ታላቅነትና ከሚሻው ከፍተኛ ጥንቃቄ እንዲሁም ለሰዎች ከሚያስፈልገው አክብሮት አንጻር የንስሐ ቃል እንዲቀበል ኃላፊነት የተሰጠው ማንኛውም መምህረ ንስሐ ለፈጸሟቸው ኃጢአቶች ያናዘዘዋቸውን ሰዎች ድርጊቶች በፍጹም ምስጢር ይጠብቅ ዘንድ ቤተ ክርስቲያን ከባድ ቅጣቶችን በመደንገግ ታግደዋለች። ተናዛዦች ከሰጡት የኑዛዜ ቃል ስለ ሕይወታቸው ያወቀውን ማናቸውም ነገር ለምንም ሊጠቀምበት አይችልም። ምስጢሩ አንዳች ልዩነት ሳይደረግበት ምስጢራዊ ማህተም ይባላል። ንስሐ የገባው ሰው ያሳወቀው ድርጊት በምስጢሩ የታተመ ነውና።

የምስጢሩ ውጤቶች የምስጢረ ንስሐ ኃይሉ ዳግመኛ የእግዚአብሔር ጸጋ እንድናገኝ ማስቻሉና እንዲሁም ከእርሱ ጋር በልባዊ ወዳጅነት እንድንተሳሰር ማድረጉ ነው። በመሆኑም የዚህ ምስጢር ዓላማና ውጤት ከእግዚአብሔር ጋር መታረቅ ነው። ምስጢረ ንስሐን በተጸጸተ ልብና በመንፈሳዊ አቋም ለሚቀበሉ እርቅ አብዛኛውን ጊዜ የህሊና ሰላምና እፎይታ ከጥልቅ የመንፈስ መጽናናት ጋር ያስገኛል። በእርግጥም ከእግዚአብሔር ጋር የሚደረግ እርቅ እውነተኛውን የመንፈስ ትንሣኤ፣ የእግዚአብሔር ልጆች የሕይወት ክብርና ቡራኬ፣ ከዚህም ውስጥ እጅግ የላቀውን የእግዚአብሔር ወዳጅነት መልሶ ያስገኛል። ይህ ምስጢር ከቤተ ክርስቲያን ጋር ያስታርቀናል። ኃጢአት የወንድማማችነት ሱታፌን ይጎዳል፣ እንዲያውም ይበጥሰዋል። ምስጢረ ንስሐ ያድሰዋል ወይም መልሶ ይገነበዋል። በዚህ ሁኔታ ከቤተ ክርስቲያናዊ ሱታፌ ዳግም የተደመረውን ሰው ማዳን ብቻ ሳይሆን ከአካላቷ አንዱ በሠራው ኃጢአት ምክንያት የተጎሳቀሎችውን ቤተ ክርስቲያንም ሕይወት እንዲንሰራራ ያደርገዋል። ኃጢአተኛው ዳግም ከቅዱሳን ሱታፌ በመመስረቱ የክርስቶስ አካል ሕያዋን ብልቶች ሁሉ ማለትም ገና በምድራዊ ጉዞ ላይ የሚገኙ ሰዎች ወይም አስቀድመው ወደ ሰማያዊ አገራቸው የገቡ ጻድቃን በመካከላቸው በሚያደርጉት መንፈሳዊ መረዳዳት ይበልጥ ይጎለብታል። በዚህ ምስጢር ኃጢአተኛው ራሱን ከመሐሪው እግዚአብሔር ፍርድ ፊት አቅርቦ በምድራዊ ሕይወቱ ማብቂያ ስለሚጠብቀው ፍርድ አስቀድሞ ያስባል፣ በሆነ መንገድ ያሰላስላል። የሕይወትና የሞት ምርጫ የቀረበልን አሁን በዚህ ሕይወት ሳለን ነውና በታላቅ ኃጢአት ምክንያት ከታገድንበት ከመንግሥተ ሰማይ መግባት የምንችለው ንስሐ በመግባት ብቻ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ወደ ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ዮሐንስ ራእይ ምዕራፍ 22 ቁጥር 15 በንስሐና በእምነት ወደ ክርስቶስ በመመለስ ኃጢአተኛ ከሞት ወደ ሕይወት ይሸጋገራል እንጂ ወደ ፍርድ አይመጣም። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 የኃጢአት ስርየት የስርየተ ኃጢአት ትምህርተ ሃይማኖትና በቤተ ክርስቲያን የሚሆነው አፈጻጸሙ ከምስጢረ ንስሐ ፍሬዎች ጋር በጥብቅ የተያያዘ ነው። ስርየተ ኃጢአት በደሉ ይቅር የተባለለት ኃጢአት የሚያስከትለው ጊዜያዊ ቅጣት በእግዚአብሔር ፊት መደምሰስ ሲሆን፣ ሸክሙ የወረደለት ምእመን በውል በታወቁ ሁኔታዎች የመዳን አገልጋይ በመሆኗ የክርስትና የቅዱሳን ካሳ መዝገብ ሰጭና እነርሱንም የመፈጸም ሥልጣን ያላት ቤተ ክርስቲያን በምትከውነው ድርጊት አማካኝነት የሚያገኘው ምሕረት ነው። በኃጢአት የተነሳ ከሚሆን ጊዜያዊ ቅጣት ከፊሉንም ይሁን ሙሉ በሙሉ እንደማስወገዱ ስርየት ከፊል ወይም ፍጹም ሊሆን ይችላል። ስርየት ለሙታንም ለሕያዋንም ሊሰጥ ይችላል። የኃጢአት ቅጣቶች ይህንን ትምህርት ሃይማኖትና የቤተ ክርስቲያን ተግባር ለማወቅ ኃጢአት የሚያስከትላቸው ድርብ ውጤቶች መገንዘብ ያስፈልጋል። የከፋ ኃጢአት ከእግዚአብሔር ጋር የሚኖረንን ሱታፌ ያግዳል። በዚህም የተነሳ ዘላለማዊ ሕይወት ያሳጠናል። ይህም የኃጢአት ዘላለማዊ ቅጣት ይባላል። በሌላ በኩል ደግሞ ኃጢአት ሁሉ ቀላል ኃጢአት ቢሆንም ጤናማ ያልሆነና ከፍጥረታት ጋር የሚያስረን ግንኙነትን ያስከትላል። ይህም እዚሁ በምድር ላይ ወይም ከሞት በኋላ ንስሐ ቦታ በሚባለው ስፍራ መንጻት ይኖርበታል። ይህ መንጻት ሰውን ከኃጢአት ጊዜያዊ ቅጣት ነፃ ያወጣዋል። እነዚህ ሁለት ቅጣቶች ከኃጢአት ባሕሪ የመነጩ እንጂ እግዚአብሔር ከውጭ እንደፈጸማቸው የበቀል ቅጣቶች ተደርገው መቆጠር የለባቸውም። ከጋለ ፍቅር የሚመነጭ መለወጥ ምንም አይነት ቅጣት በማይኖርበት ሁኔታ የኃጢአተኛውን ፍጹም መንጻት ሊያስገኝ ይችላል። የኃጢአት ይቅርታ ማግኘትና ወደ እግዚአብሔር ሱታፌ መመለስ ከኃጢአት ዘላለማዊ ቅጣት መዳንን የሚያስከትል ሲሆን፣ ጊዜያዊ የኃጢአት ቅጣት ግን እንዳለ ይቀራል። ማንኛውንም አይነት ሥቃይና ፈተና በትዕግሥት በመቀበልና ጊዜው ሲደርስ ሞትን በእርጋታ በመቀበል ጊዜያዊውን የኃጢአት ቅጣት እንደ ጸጋ ለመቀበል ክርስቲያኑ ጥረት ማድረግ አለበት። በምሕረትና ፍቅር ሥራዎች እንዲሁም በጸሎትና በልዩ ልዩ የንስሐ ሥራዎች ክርስቲያኑ አሮጌውን ሰው ፍጹም አውልቆ መጣልና አዲሱን ሰው መልበስ አለበት። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ምዕራፍ 4 ቁጥር 22ና ቁጥር 24 የቅዱሳን ሱታፌ ከሠራው ኃጢአት ነጽቶ በእግዚአብሔር ጸጋ በመታገዝ ቅዱስ ለመሆን የሚሻ ክርስቲያን ብቻውን አይደለም። ምክንያቱም የእያንዳንዱ የእግዚአብሔር ልጅ ሕይወት ከክርስቶስ ጋር የተሳሰረ ነው። የእያንዳንዱ የእግዚአብሔር ልጅ ሕይወት በክርስትና በክርስቶስ አማካይነት ድንቅ በሆነ መንገድ ከሌሎቹ ክርስቲያን ወንድሞች ሁሉ ሕይወት ጋር በክርስቶስ ምስጢራዊ ሥጋ ልዕለ ተፈጥሯዊ አንድነት ልክ በአንድ ምስጢራዊ አካል እንደሚሆን ተሳስሯል። በቅዱሳን ሱታፌ አስቀድመው ከሰማያዊ ቤታቸው በገቡ ምእመናን በንስሐ ቦታ ለኃጢአታቸው ካሳ በመክፈል ላይ ባሉትና ገና የምድር ላይ ጉዞአቸውን ባልጨረሱት መካከል ነባራዊ የፍቅር ግንኙነት አለ። እንዲሁም በመካከላቸው ከፍተኛ የመልካም ነገሮች ሁሉ ልውውጥ አለ። በዚህ አስደናቂ መረዳዳት የአንዱ ኃጢአት ሌሎችን ከመጉዳት ይልቅ የአንዱ ቅድስና ሌሎችን ይጠቅማል። በዚህም አኳኋን ወደ ቅዱሳን ሱታፌ መመለስ የተጸጸተውን ኃጢአተኛ በአጭር ጊዜና በአጥጋቢ ሁኔታ ከኃጢአት ቅጣት እንዲነጻ ያደርገዋል። በቅዱሳን ሱታፌ የሚገኙትን እነዚህን መንፈሳዊ ሀብቶች የቤተ ክርስቲያን መዝገብ እንላቸዋለን።
ይህም መዝገብ በዘመናት የተጠራቀመ የቁሳቁሶች ጠቅላላ ድምር አይደለም። በተቀራኒው የቤተ ክርስቲያን መዝገብ በጭራሽ የማይነጥፍ ልክ የሌለው እሴት ሲሆን፣ ይህም የክርስቶስ ትሩፋቶች በእግዚአብሔር ፊት ያስገኙት ነው። መላውም የሰው ልጅ ከኃጢአት ነፃ ሆኖ ከአብ ጋር ግንኙነት ይኖሮ ዘንድ የተሰጡ ሲሆኑ፣ ራሱ ክርስቶስ መድኃኒት ስለሆነ የአዳኝነቱ ካሳዎችና ትሩፋቶች ሕልውናቸውንና ኃይላቸውን የሚያገኙት በእርሱ ነው። ይህ መዝገብ የብጽዕት ድንግል ማርያምን ጸሎቶቹንና መልካም ሥራዎቿን ሁሉ የሚያካትት ነው። በእርግጥም እነዚህ ሀብቶች ብዙዎች የማይመረምሩ በእግዚአብሔር ፊት ዘወትር አዲሶች ሲሆኑ፣ እንዲሁም የቅዱሳን ሁሉ ጸሎቶች፣ መልካም ሥራዎች የጌታ ክርስቶስን ፈለግ በመከተል ሕይወታቸውን በጸጋ የቀደሱና እግዚአብሔር አብ በአደራ የሰጣቸው ተልእኮ የፈጸሙ ሁሉ በዚህ መዝገብ ውስጥ ይካተታሉ። በዚያ ከውሃን የገዛ ራሳቸውን ደህንነት አግኝተዋል። እንዲሁም ምስጢራዊ አካል በሆነችው ቤተ ክርስቲያን ውስጥም ለወንድሞቻቸው ደህንነት ተባባሪዎች ሆነዋል። በቤተ ክርስቲያን አማካይነት ከእግዚአብሔር ስርየተ ኃጢአት ማግኘት። ስርየተ ኃጢአት የሚገኘው የማሰርና የመፍታት ሥልጣን በኢየሱስ ክርስቶስ በተሰጣት ለኃጢአታቸው ጊዜያዊ ቅጣት የምሕረት አባት ከሆነው ከእግዚአብሔር አብ ምሕረት እንዲያገኙ በምታማልደውና የክርስቶስንና የቅዱሳንን የትሩፋቶች መዝገብ በምትከፍተው ቤተ ክርስቲያን አማካይነት ነው። ስለሆነም ቤተ ክርስቲያን እነዚህን ክርስቲያኖች ለመርዳት ብቻ ሳይሆን የርኅራኄ የንስሐና የፍቅር ሥራን ያከናውኑም ዘንድ ለመገፋፋት ጥረት ታደርጋለች። የሞቱና አሁን በመንጻት ላይ ያሉት ምዕመናን የዚያን የቅዱሳን ኅብረት አባላት ስለሆኑ ልንረዳቸው የምንችልበት አንደኛው መንገድ ጊዜያዊ ቅጣት እንዲደመሰስላቸውና ስርየተ ኃጢአት እንዲያገኙ ስለ እነርሱ መለመን ነው። የምስጢረ ንስሐ አፈጻጸም። እንደ ሌሎች ምስጢራት ሁሉ ንስሐ ሥርዓተ አምልኳዊ ተግባር ነው። በአፈጻጽሙ ወቅት የሚከናወኑ ድርጊቶች የካህኑ ሰላምታና ቡራኬ ሕሊናን ለማብራትና ጸጸትን ለማጫር ቃለ እግዚአብሔርን ማንበብና ንስሐን እንዲፈጽሙ መገፋፋት፣ ኑዛዜ ማለትም ኃጢአትን ማመንና ለካህናት መንገር፣ የተሰጡትን ቅጣት መቀበል፣ የካህኑ ፍትሐት መስጠት፣ የምስጋናና የውዳሴ ጸሎት እንዲሁም በካህኑ ቡራኬ ማሰናበትን ያጠቃልላል። የቁስጥንጥንያ ሥርዓተ አምልኮ ስርየትን በምልጃ መልክ በአስደናቂ ሁኔታ ለሚገልጹ ለበርካታ ዘዴዎች ወይም ቀመሮች ዕውቅና ይሰጣል። ዳዊት ኃጢአቱን በተናዘዘ ጊዜ በነቢዩ ናታን አማካይነት ይቅርታ ያደረገለት፣ መሪር እንባ ያነባውን ጴጥሮስን ይቅር ያለ፣ በእንባዋ እግሩን ያጠበችውን ዜማዊት፣ ፈሪሳውያንና የኮብላዩን ልጅ ይቅር ያለ አምላክ በእኔ በኃጢአተኛው አማካይነት በዚህና በመጪው ሕይወት ይቅር ይበላችሁ ያለ ኩነኔም በአስፈሪው መንበሩ ፊት ለመቅረብ ያብቃችሁ። ለዘለዓለምም እርሱ የተቀደሰ ይሁን፣ አሜን። ምስጢረ ንስሐ ራሳችንን በአንድነት ለኑዛዜ በምናዘጋጅበት በጋራ ሊካሄድ ይችላል። በዚህም ጊዜ ለሚደረግልን ይቅርታ በአንድነት ምስጋናን እናቀርባለን። እዚህ ላይ የኃጢአቶች ግላዊ ኑዛዜና ግላዊ መንጻት ከንባብና ከስብከት ጋር በጋራ የሚደረግ የልቡና ምርምራን፣ በጋራ የይቅርታ ጥያቄንና በጋራ የሚደረግ የአባታችን ሆይ ጸሎትን ከቅዳሴ ጋር ያካትታል። ይህም የጋራ አከባበር የንስሐን ቤተ ክርስቲያናዊ ባሕሪ ይበልጥ ጉልህ አድርጎ ይገልጸዋል። ይሁን እንጂ በምንም አይነት ሁኔታ ቢፈጸም ምስጢረ ንስሐ በባሕሪው ሁል ጊዜ የሥርዓተ አምልኮ ሥራ ነው። ስለዚህም ቤተ ክርስቲያናዊ ይፋዊ ተግባር ነው። እጅጉን ግድ የሚል ሁኔታ በተፈጠረ ጊዜ በጋራ የሚከበር አጠቃላይ ኑዛዜና አጠቃላይ ፍትሐት ሊካሄድ ይችላል። እንደዚህ ያለው ሁኔታ የሚፈጠረው ሞት በከፍተኛ ሁኔታ በሚያንዣብብበት ወቅት ካህኑ ወይም ካህናቱ ኑዛዜ ለመስማት ጊዜ ሲያጥራቸው ሊሆን ይችላል። ከዚህም ሌላ እንደ ተናዛዦቹ ብዛት የእያንዳንዱን ግለሰብ ኑዛዜ በተገቢው የጊዜ መጠን ለመስማት የሚችሉ በቂ አናዛዦች ባለመኖራቸው ይህ ከባድ ሁኔታ አጋጥሞ ንስሐ የሚገቡ ሰዎች የራሳቸው ጥፋት ባልሆነ ምክንያት ምስጢራዊ ጸጋ ወይም ቅዱስ ቁርባን ሳይቀበሉ ለረጅም ጊዜ እንዳይቆዩ ሲታሰብ ነው። በዚህ ሁኔታ ስርየቱ ዋጋ ያለው ይሆን ዘንድ ምዕመናን በተጠየቀው ጊዜ ውስጥ ኃጢአታቸውን በየግላቸው የመናዘዝ ዕቅድ ሊኖራቸው ይገባል። ለአጠቃላይ የስርየት ተግባር ተፈላጊ ሁኔታዎች መኖር አለመኖራቸውን የሚወስነው የሰበካው ጳጳስ ነው። በታላላቅ በዓላት ወይም መንፈሳዊ ጉዞዎች ወቅት የሚሆን ታላቅ የምዕመናን ጉባኤ እንዲህ ግድ ከሚል ሁኔታ የሚደመር አይደለም። አካላዊ ወይም ስነ ምግባራዊ ሳንካ ከዚህ አይነቱ ኑዛዜ የሚያግዳቸው ካልሆነ በቀር ግላዊ የተሟላ ኑዛዜና ስርየት ምዕመናን ከእግዚአብሔርና ከቤተ ክርስቲያን ጋር ራሳቸውን የሚያስታርቁበት ብቸኛው የተለመደ መንገድ ነው። ለዚህ መሠረታዊ ምክንያቶች አሉ። በእያንዳንዱ ምስጢር ውስጥ ክርስቶስ ይሠራል። እያንዳንዱንም ኃጢአተኛ ልጄ ሆይ ኃጢአትህ ተሰረየችልህ፣ የማርቆስ ወንጌል ምዕራፍ 2 ቁጥር 5። እርሱ እንዲያድናቸው የሚፈልጉትን ሕሙማን የሚያስታምም ሐኪም ነው። እንዲነሱ በማድረግም ወንድማማች ኅብረት ጋር መልሶ ይቀላቅላቸዋል።
በዚህ መከሆን ግላዊ ኑዛዜ ከምንም ይበልጥ ከእግዚአብሔርና ከቤተ ክርስቲያን ጋር መታረቅን የሚያሳይ ሁነኛ መገለጫ ነው።

ክቡራትና ክቡራን አድማጮቻችን በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ የቀረበውን የትምህርተ ክርስቶስ አስተምሮ ክፍል 2 ዝግጅት በዚህ እናጠቃልላለን። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ ጥያቄ ወይም አስተያየት ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ክብር ለኢየሱስ ክርስቶስ ይሁን። ላውዲየቱር ኢየሱስ ክርስቶስ።